0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ሰላም ጤና ይስጥልን ውድ አድማጮች እንደምን አመሻችሁ። የዛሬው ስርጭታችን ነው ተጀመረ። ከስርጭቱ ጋር አብራችሁ መዘልቀው ነው ዮሐንስ ገብረ እግዚአብሔር ነኝ። አብራችሁን ቆዩ። የዓለም ዜና ጻሃይ ጫኔ ታቀርብልናለች። ከዜናው ቀጥሎ የሚቀርበው ሳምንታዊ የንዋይ ዝግጅታችን ትግራይ የኢትዮጵያና ኤርትራ መፋለሚያ ወይስ ሲል ያጠይቃል። ስርጭታችን የሚተላለፍባቸው የሞገድ መስመሮች ላስታውሳችሁ። በሳተላይት በኢትዮሳት በNSS 12 በ10985.0 ሜጋሄርዝ ሆሪዞንታል DW 08 ላይ ማድመጥ ይቻላል። ትራንስፖንደሩ EH01 ወይም ደግሞ EAH01 ነው። ሌሎች አማራጮችም አሉን። DW አማሪክ በተባለ መተግበሪያ፣ በዚሁ አድራሻችን ደግሞ በፌስቡክ በቴሌግራምና ዩቲዩብ የቀጥታ ስርጭታችንን ማዳመጥ ትችላላችሁ። ስርጭቱ ላመለጣችሁ ደግሞ በዋትስአፕ ጨምሮ እነዚህ የማህበራዊ መገናኛ ዘዴዎችን በትፈልጉን የየዕለቱ ሙሉ ዝግጅቶች ማግኘት ትችላላችሁ። ቀዳሚው የዓለም ዜና ነው። ጻይ ጫኔ
0: የዲደብሊው ዜና
2: ዜና እናሰማለን። በቅድሚያም ርዕሶቹን። በትግራይ ክልል ለምርጫ አስቻይ ሁኔታ እስኪፈጠር በክልሉ በቀጥታ በፌደራል መንግስት ስር ሊተዳደር ይችላል ተባለ። በጅቡቲ ባህር ዳርቻ በደረሰ የጀልባ አደጋ ከመቶ በላይ ስደተኞች ህይወታቸው ማለፉ ተገለጸ። ከሟቾቹ መካከል 15ቱ ህጻናት ናቸው። የተባበሩት መንግስታት የስደተኞች ጉዳይ ኤጀንሲ እንዳስታወቀው ካደጋው 80 ኢትዮጵያውያን በህይወት የተረፉ ሲሆን 116 ሰዎች ደግሞ የት እንደደረሱ አልታወቀም። ሁቲዎች መንገደኞች የሳውዲ አረቢያ አየር ማረፊያዎችን እንዳይጠቀሙ አስጠነቀቁ። በኢራን የሚደገፉት የየመን ሁቲ አማጽያን ይህን ማስጠንቀቂያ የሰጡት በሪያድ አየር ማረፊያ ላይ አውዳሚ የሚሳይል ጥቃት ከፈጸሙ ከአንድ ቀን በኋላ ነው። ዘግይቶ በወጣ ዜናም ሪያድ ውስጥ ዛሬ ተጨማሪ ፍንዳታዎች መሰማታቸውን ነዋሪዎች ገልጸዋል። ትራምፕ ሩሲያና ዩክሬን በኃይል መሰረተ ልማት ላይ ተኩስ ለማቆም መስማማታቸውን ገለጹ። ዜና በዝርዝር። በትግራይ ለምርጫ አስቻይ ሁኔታ እስኪፈጠር የትግራይ ክልል በቀጥታ በፌደራል መንግስት ስር ሊተዳደር ይችላል ተባለ። በትግራይ ለምርጫ አስቻይ ሁኔታ እስኪፈጠር የትግራይ ክልል በቀጥታ የፌደራል መንግስት ስር እንደሚተዳደር የገለጹት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ናቸው። እስከዚያው በፌደራል መንግስት የሚመራ ኮማንድ ፖስት ይቋቋማል ሲሉም አቶ ጌታቸው አክለዋል። አቶ ጌታቸው ባንድ የትግረኛ የግል የቴሌቪዥን ጣቢያ በሰጡት ቃለ ምልልስ በትግራይ ክልል ጊዜያዊ አስተዳደር እንደማይኖር ፍንጭ ሰጥቷል። በሌላ ዜና አቶ ጌታቸው ረዳና የኒውክሌር ኮሚሽን ኮሚሽነር ዶክተር አብርሃም በላይ በዛሬው ዕለት መቀሌ መግባታቸው ታውቋል። ሁለቱ ባለስልጣናት መቀሌ ከገቡ በኋላ ወደ አዲግራት እንደሚያመሩም ተገልጿል። ሁለቱ የፌደራል መንግስት ባለስልጣናት ከህዝብና ከሚመለከታቸው አካላት ጋር ይወያያሉ ተብሎ ይጠበቃል። በጅቡቲ ባህር ዳርቻ በደረሰ የጀልባ አደጋ ከ100 በላይ ስደተኞች ህይወት ማለፉ ተገለጸ። በሰሜን ምስራቅ አፍሪካ በጅቡቲ ባህር ዳርቻ አቅራቢያ ስደተኞችን የጫነ አንድ ጀልባ ትላንት ለዛሬ አጥቢያ ሌሊት መስጠሙን ተከትሎ 109 ሰዎች ህይወታቸው ማለፉን ተገልጿል። ከሟቾቹ መካከል 15ቱ ህጻናት መሆናቸውን ዓለም አቀፉ የስደተኞች ጉዳይ ድርጅት ዛሬ አስታውቋል። ከአደጋው 80 ሰዎች የተረፉ ሲሆን 116 ሰዎች ደግሞ የት እንደደረሱ እንደማይታወቅ ድርጅቱ ገልጿል። እንደ ድርጅቱ ወደ የመን በመጓዝ ላይ የነበረና 350 ሰዎችን አሳፍሮ እንደነበር የሚገመተው ይህ ጀልባ አደጋ የገጠመው በጅቡቲዋ አቦክ አካባቢ ነበር። አይኦኤም እንደገለጸው ድንበር ለማቋረጥ ከሚሞክሩት መካከል አብዛኞቹ ከኢትዮጵያና ከሶማሊያ የመጡ ሲሆኑ ሌሎች በደረሰው አደጋ የተረፉት ሰዎችም 80ዎቹ በሙሉ ኢትዮጵያውያን መሆናቸውን ገልጿል። እስካሁን ከተገኙት አስከሬኖች መካከል 52 ወንዶች 42 ሴቶች ሲሆኑ 15ቱ ሟቾች ህጻናት ናቸው። እስካሁን የት እንዳሉ ለማይታወቁት ሰዎች የደህንነት ስጋት እየጨመረ በመምጣቱ የፍለጋና የማዳን ስራው ተጠናክሮ መቀጠሉንም ድርጅቱ ገልጿል። በጅቡቲ የሚገኘው የአይኦም ተልእኮ ኃላፊ አሌክሳንደር ኮሳይክ ባወጡት መግለጫ አደጋውን አውዳሚ ሲሉ ጠርተውታል። ይህ አሳዛኝ ሁኔታ ስደተኞች የተሻለ ኢኮኖሚ ድል ለማግኘት በዚህ የፍልሰት መስመር ላይ የባቤል ማንደብ ባህረ ሰላጤን አቋርጠው ወደ የመን ለመድረስ ሲሞክሩ የሚያጋጥሟቸውን አደጋዎች የሚያስታውስ ነው ብለዋል። ምንም እንኳ በመካከለኛው ምስራቅ አለመረጋጋት እየጨመረ ቢመጣም ድህነት፣ አለመረጋጋትና የአየር ንብረት ለውጥ ተጽዕኖዎች ብዙዎች ይህንን ጉዞ እንዲያደርጉ እንዳስገደዳቸውም ድርጅቱ ገልጿል። እንደ ድርጅቱ ገለጻ ባለፈው አንድ ወር ብቻ ከፍተኛ የእርስ በርስ ጦርነት እየተካሄደበት ወዳለው የመን ለመድረስ በጅቡቲ በኩል 20 ሺህ በላይ ጉዞዎች ተመዝግበዋል። በጎርጎሪያኑ 2025 ዓመተ ምህረትም ይህንን ጉዞ ለማድረግ ሲሞክሩ ከ900 በላይ ስደተኞች ህይወታቸው አልፏል። ሁቲዎች መንገደኞች የሳውዲ አረቢያ አየር ማረፊያዎችን እንዳይጠቀሙ አስጠነቀቁ። በኢራን የሚደገፉት የየመን ሁቲ አማጽያን በራያድ አየር ማረፊያ ላይ አውዳሚ ሚሳይል ጥቃት ከተፈጸመ ከአንድ ቀን በኋላ መንገደኞች የሳውዲ አረቢያ አየር ማረፊያዎችን እንዳይጠቀሙ ዛሬ እሁድ አስጠንቅቀዋል። ቢያንስ 12 ሰዎችን የገደለውና ከ300 በላይ ያቆሰለው ይህ ጥቃት የኢራን ጦርነት ከተጀመረ ወዲህ በባህረ ሰላጤው ሀገራት ላይ ከተፈጸሙ ጥቃቶች እጅግ የከፋ ነው ተብሏል። የየመን ጦር ኃይሎች ሁሉንም አቪዬሽንና የመርከብ ኩባንያዎች እንዲሁም ተጓዦች የሳውዲ አየር ማረፊያዎችንና የአየር ክልልን እንዳይጠቀሙ ማስጠንቀቂያውን አድሰዋል ሲሉ የጦር ኃይሎቹ ቃል አቀባይ ያህያ ሳሪ በኤክስ ገጻቸው አስታውቋል። ምንም አይነት ወታደራዊ ተቋማት የሌለው የሪያድ አውሮፕላን ማረፊያ አገልግሎት ቅዳሜ ዕለት በተፈጸመው ጥቃት ተቋርጦ እንደነበርም ተገልጿል። የአየር ማረፊያዎችና የአየር ክልሉ ለጥቃት የተጋለጡ እንዲሁም ለኃይሎቻችን የውጊያ መድረክ ናቸው ያሉት ቃል አቀባዩ በእስልምና እምነት እጅግ የተቀደሱት ሁለቱ ከተሞች ማለትም የመካና የመዲና አየር ማረፊያዎች ግን ኢላማ እንደማይደረጉ አክለው ገልጸዋል። ይህ ዶቼ ቬለ ዲደብሊው ነው። በተያዘ ዜና ሪያድ ውስጥ ዛሬ ተጨማሪ ፍንዳታዎች መሰማታቸውን ጋዜጠኞችና ኗሪዎች ገልጸዋል። በየመን የሚገኙትና በኢራን የሚደገፉት የሁቲ ታጣቂዎች ሪያድ አየር ማረፊያ ላይ ጥቃት አድርሰው 12 ሰዎችን ከገደሉና በመቶዎች የሚቆጠሩትን ካቆሰሉ ከአንድ ቀን በኋላ ዛሬ እሁድ በሳውዲ አረቢያና ዋና ከተማ ሪያድ ሁለት ፍንዳታዎች መከሰታቸውን ጋዜጠኞችንና ሶስት ነዋሪዎችን ዋቢ አድርጎ አጃንስ ፍራንስ ፕሬስ ዘግቧል። የአጃንስ ፍራንስ ፕሬስ ጋዜጠኞች በማዕከላዊ ሪያድ አካባቢ ኃይለኛ ፍንዳታ የሰሙ ሲሆን በከተማዋ ሰሜናዊ ክፍል የሚኖሩ ሶስት ነዋሪዎች ደግሞ በኋላ ላይ ሌላ ፍንዳታ እንደሰሙ ተናግረዋል። የፍንዳታዎቹ መንስኤ በውል አለመታወቁን ዘገባው አመልክቷል። በሳውዲ የሚመራው ጥምረት ዛሬ ከሰዓት በኋላ እንደገለጸው ደግሞ ምንነቱ ያልታወቀ ነገር በሪያድ አውሮፕላን ማረፊያ የሚገኝ ተርሚናል ላይ ኢላማ እንዳደረገ አስታውቋል። ቅዳሜ የተፈጸመው ጥቃት ባለፉት 10 ዓመታት በሳውዲ ምድር ተፈጽሞ እንደማያውቅና እጅግ የከፋ ነው ተብሏል። ሪያድ ባለፈው ወር የቀይ ባህር ዳርቻን በመብረቃዊ ጥቃት የተቆጣጠሩትን በኢራን የሚደገፉትን የሁቲ አማጽያንን በመቃወም በዓለም አቀፍ ደረጃ እውቅና ያገኘውን የየመን መንግስት በመደገፍ ላይ ትገኛለች። ትራምፕ ሩሲያና ዩክሬንን በኃይል የተኩስ አቁም ስምምነት ላይ መስማማታቸውን ገለጹ። ሮይተርስ የዜና ምንጭ እንደዘገበው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ እሁድ ባወጡት አጭር መግለጫ ሩሲያና ዩክሬን በኃይል መሰረተ ልማት ላይ እርስ በርስ የሚሰነዛዘሩትን ጥቃት ለማስቆም ተስማምተዋል። በአሁኑ ጊዜ በሩሲያና በዩክሬን መካከል በኃይል ማቋረጥ ላይ ተኩስ ለማቆም ሁለቱም ወገኖች ተስማምተዋል፣ ግን እንዳታፈርሱት ሲሉ ትሩስ ሶሻል በተባለው የማህበራዊ መገናኛ ዘዴዎቻቸው ላይ ትራምፕ ጽፈዋል። ትራምፕ ስለ ስምምነቱ ተጨማሪ ዝርዝር መረጃ ግን አልሰጡም። ዘለንስኪ አክሲዮስ ለተባለ መገናኛ ዘዴ ባደረጉት ቃለ ምልልስ ስለ ስምምነቱ መጀመሪያ የሰሙት ከትራምፕ መልእክት እንደሆነ ተናግሯል። ነገር ግን አንድ ከፍተኛ የዩክሬን ባለስልጣን ለሮይተርስ እንደተናገሩት ሩሲያ ከተስማማች ሀገራቸው ዩክሬን እንዲህ አይነቱን የተኩስ አቁም ስምምነት ለማድረግ ዝግጁ መሆኗን ገልጿል። ትራምፕ ቀደም ሲል በመስከረም ወር አጋማሽ በዩክሬን የኃይል የተኩስ አቁም ስምምነት እንደሚደረግ አስታውቀው ነበር። ምንም እንኳ ሁለቱ ወገኖች እንዲህ አይነት ስምምነት ላይ ስለመድረሳቸው ባያረጋግጡም። ይህ ዶቼ ቬለ ዲደብሊው ነው። ዜናውን ከማጠቃለላችን በፊት ዋናዎቹን ላስታውሳችሁ። በትግራይ ክልል ለምርጫ አስቻይ ሁኔታ እስኪፈጠር ክልሉ በቀጥታ በፌደራል መንግስት ስር ሊተዳደር እንደሚችል ተገለጸ። በጅቡቲ ባህር ዳርቻ በደረሰ የጀልባ አደጋ ከመቶ በላይ ስደተኞች ህይወት ማለፉ ተገለጸ። ከሟቾቹ መካከል 15ቱ ህጻናት ናቸው። የሁቲ አማጽያን መንገደኞች የሳውዲ አረቢያ አየር ማረፊያዎችን እንዳይጠቀሙ አስጠነቀቁ። በኢራን የሚደገፉት የየመን ሁቲ አማጽያን ይህንን ማስጠንቀቂያ የሰጡት በሪያድ አየር ማረፊያ ላይ አውዳሚ የሚሳይል ጥቃት ከፈጸሙ ከአንድ ቀን በኋላ ነው። ትራምፕ ሩሲያና ዩክሬን በኃይል መሰረተ ልማት ላይ ተኩስ ለማቆም መስማማታቸውን ገለጹ። ዜናው አበቃ።
1: ለዓለም ዜናው ፀሐይ ጫኔን አመሰግናለሁ። ትግራይ የኢትዮጵያና ኤርትራ መፋለሚያ ወይስ ይላል የዛሬው የንዋይ ዝግጅታችን ርዕስ። በትግራይ ክልል እየተደረገ የሚገኘው ውጊያ በኢትዮጵያና ኤርትራ ፍጥጫ ወደ ሌላ የግጭት ምዕራፍ ሊያሸጋግር ዳርዳር ያለ ነው። በመቶ ሺዎች የተገደሉባቸው ሁለት የጦርነት ታሪኮች ያላቸው ሀገራት ፍጥጫ ምን ያህል አስጊ ነው? ሶስት እንግዶች የተሳተፉበት ውይይት የውጊያውን አደጋ ለሰላማዊ ሰዎች የሚያስከትለው መዘዝ ይፈትሻል። ውይይቱን እሸቴ በቀለ መርቶታል። እንድትከታተሉት በአክብሮት ጋብዛለሁ።
3: እንወያይ። ጤና ይስጥልን። የዛሬ ውይይት በትግራይ ክልል እየተደረገ በሚገኘው ጦርነት ላይ ያተኩራል። በትግራይ ጦርነት የተፈጸሙ ጥሰቶችን የሚሰነደው ትግሃት አርታኢና ጸሐፊ የሆነው ተክላይ ገብረ ሚካኤል፣ ጠበቃና የሰብአዊ መብቶች ተሟጋች ጌታቸው ተማረ፣ እንደዚሁም ደግሞ የቅድሚያ ለሰብአዊ መብቶች ኢትዮጵያ ዳይሬክተር ተስፋለም በርሄ ለውይይቱ ተጋብዘዋል። ሶስታችሁንም በጣም አመሰግናለሁ።
4: እናመሰግናለን።
3: ይህን ውይይት የምናደርገው ሐሙስ ነው። በጦር አውድማው የሚቀየር ነገር ሊኖር ይችላል። መከላከያ ሰራዊትና የትግራይ የሰላም ኃይል የተባለው ታጣቂ ቡድን በአንድ ወገን፣ የትግራይ ኃይሎች በሌላ ወገን በትግራይ ውጊያ ያደረጉ ነው። የኤርትራ ጦር ድንበር ተሻግሮ መግባቱን የአይን ማኞች ተናግረዋል። የኢትዮጵያ መንግስትም ይህንን ጉዳይ ገልጿል። ተክላይ፣ ይህ ጦርነት አሁን ያለበት ደረጃ በጣም የተወሳሰበ ደረጃ ላይ ነው የሚታየው። ምን ያክል አደገኛ ነው?
5: እንዳልኩ በጣም አደገኛ ነው። እስካሁን ብዙ ሰዎች ተገድለዋል በድብደባና በሌሎች አኳኋኖች። የኢትዮጵያም ተፋላሚዎች የሚከተሉት ዘዴ እንግዲህ ጠላትን ለማሸነፍ ሁሉንም ማጥቃት የሚለው አካሄድ ነው እና በአድዋ፣ በአድግራት፣ በሽረ አሁን እየሰማ ነው ያለ ነው ያ የውጊያም ዘዴ ነው። አሁን ደግሞ ሌሎች መንግስታት አሜሪካን ብትል አውሮፓውያንም ብትል ምንም ነገር እያሉ አይደለም። ከትግራይ ደግሞ ምንም የሚሰማ ነገር የለም፣ የሞትና የመሰል ነገሮች ዜና ብቻ ካልሆነ እና ስለ ኤርትራ ያልከው ነገር እኔ ባለኝ ኢንፎርሜሽን የኤርትራ ሰራዊት ላለፉት አምስት ዓመታት የተለያዩ የትግራይ ቦታዎች ይዞ እንደነበረ ነው እና አሁን የተቀየረ ነገር የለም። እንግዲህ አሁን ይሄ ነገር እንደ አዲስ እንድናየው እየተደረገ ነው የኢትዮጵያ መንግስት። ይሄ የሆነበት ምክንያት አሁን ኤርትራ ላይ ሊወስዱት ላሰቡት እርምጃ እንዲያግዛቸው ይመስለኛል እንጂ የኤርትራ ሰራዊትማ እኮ ኢሮብን ይዞ ነበረ፣ እነ ዛላምበሳ፣ እነ ባድመ እና ሌሎች ቦታዎችም ላለፉት አምስት ዓመታት ይዘው እንደቆዩ ነው ያለኝ እኔ መረጃ። እና አሁን እንግዲህ ገፍተውበት ካልሆነ በስተቀር የተቀየረ ነገር የለም በዛም አኳኋን። ግን ዋናው ጥያቄው ምን ያክል አደገኛ ነው ላልከው እሸቴ፣ በጣም በጣም አደገኛ ይመስለኛል።
3: እመለሳለሁ። በተለይ የኤርትራ ጉዳይ ብዙ የሚያነጋግሩ ነገሮች እንዳሉት እገነዘባለሁኝ። ጌታቸው፣ በአንተ አተያይ አሁን ጦርነቱ የደረሰበት ደረጃ ምን ያክል አደገኛ ነው?
4: አደገኛነቱ አይ ቲንክ ተለያዩ አቅጣጫዎች ማየት እንችላለን። ላለፉት 6-7 ዓመታት ኢትዮጵያ ውስጥ የሚደረጉ ጦርነቶች በዋናነት ገበጥ ቀማሹ የሆነው ማህበረሰቡ ነው ኦፍኮርስ። ስለዚህ አሁንም በትግራይ የሚደረገውን ጦርነት የመጀመሪያው ተጎጂ የሚሆነው ማህበረሰቡ ነው እና ጉዳቱ ደግሞ ማመዛዘን ካለብን የመጀመሪያ የደረሰ ጉዳት አለ ወይም ከፍተኛ ጦርነት እንደተደረገ እናውቃለን። በጦርነት ውስጥ የደረሱ የሰብአዊ ኢኮኖሚያዊ እንዲሁም ሁለንተናዊ ልንላቸው የምንችሉ ጉዳቶች ነበሩ። ህብረተሰቡ ሳያገግም ላለፉት 3-4 ዓመታት እንደገና በተለያዩ ከፍተኛ ችግሮች ውስጥ ቆየ። አሁን ሁላችን እንደምናውቀው በኢትዮጵያ የወቅት አቆጣጠር መሰረት አሁን የመኸር ዘመን ብለን የምንጠራው ያለችውንም ትንሽዬም ነገር ማህበረሰቡ ወይም ገበሬው የሚሰበስብበት ጊዜ እንደሆነ እናውቃለን። በዚህ ጊዜ የተከፈተ ጦርነት ነው። ከጦርነቱ ማሻገርም የተለያዩ የአየር ንብረት ለውጥ ባለሙያዎች እና ትንታኞች የሚገልጹት ሆርን ኦፍ አፍሪካ በአጠቃላይ በዋናነት ደግሞ ኢትዮጵያ እንዲሁም ትግራይም የኢትዮጵያ አካል እስከሆነች ድረስ ከፍተኛ ችግር ውስጥ እየገቡ እንደሆኑ፣ ስለዚህ እነዚህ መልቲሌየርድ የሆኑ ክራይሲስ ተደራርበው በተለይ ደግሞ ትግራይ ውስጥ ያለው ኢንስታቢሊቲው ከሌሎች የኢትዮጵያ አካባቢዎች ያለው ኢንስታቢሊቲም ባህሪውም በሚሳተፉት ወይም በጦርነቱ ላይ የሚሳተፉ አካላት ብዛትም የራሱ የሆኑ የተለዩ መገለጫዎች ያሉት ስለሆነ ስለዚህ ማህበረሰቡ ላይ ሊደርስ የሚችለው በዚህ ጦርነት ሊደርስ የሚችለው ጉዳት በጣም ከፍተኛ ነው ማለት እችላለሁ ማለት ነው ባጭሩ። እሺ፣
3: ይህንን ያነሳሁት ትምህርት ቤቶች፣ ሆቴሎች በድሮን መደብደባቸው ተዘግቧል። በአለማጣና በዙሪያው በሚገኙ ከተሞች በተደረገ ውጊያ በርካታ ሰላማዊ ሰዎች መገደላቸውን የአካባቢው ነዋሪዎች ተናግረው ነበር። እንዲያውም የአይን ማኞች እንዳሉት በአለማጣ ብቻ ከ50 በላይ ሰዎች ተገለዋል። አብዛኞቹ በከባድ መሳሪያ ድብደባ እንደተገደሉ ነው የአካባቢው የአይን ማኞች የተናገሩት። እንግዲህ አለማጣና አካባቢው ላይ የተደረገው ውጊያ የመጀመሪያው ምዕራፍ፣ አሁን እንደገና መስከረም 12 የተቀሰቀሰው ጦርነት የመጀመሪያው መነሻ ስለነበረ ነው። አቶ ተስፋ አለም፣ እናንተ ያላችሁ መረጃ ምን ያሳያል? በተለይ በሰብአዊ መብቶች፣ ከሲቪል ሰዎች፣ ከሲቪል መሰረተ ልማቶች ረገድ ምን መረጃ ነው ያላችሁ?
6: ከመጀመሪያው የሰብአዊ መብት በተመለከተ ጦርነቱ ከቆቦ ሲጀመር አላማጣና ማይጨው እንዲሁም በገጠሩ አካባቢ ከ70 በላይ ሰዎች እንደሞቱ መረጃ ሰብስበናል፣ ከገጠሩም ከከተማው። ስለዚህ አንዱ ይሄ ሲቪል ሰዎችም በዚሁ ጦርነት የተገደሉ መሆናቸው፣ እንዲሁም ሌላ በአድዋ በሆቴሎች ላይ በተፈጸመው የድሮን ጥቃት ወደ 11 ሰዎች እንደሞቱ፣ ሽራሮም በተፈናቃዮች ካምፕ ውስጥ በተደረገ የድሮን ጥቃት ወደ 5 ሰዎች እንደሞቱ፣ ከዚህ በተጨማሪ ሲቪሊያን ኢንፍራስትራክቸር የሚባለውን አድዋ ከተማ ላይ ከ4 በላይ በሆኑ ሆቴሎች ጥቃት ደርሰዋል። ሽሬ ከተማም በአንድ ሆቴል ገባር ሽሬ በተባለ ጥቃት ደርሰዋል። እንዲሁም አዲግራት ዩኒቨርሲቲ ውስጥ ውድመት ደርሰዋል ማለት ነው። ይህ ሲቪሊያን ሞት እና የሲቪሊያን ኢንፍራስትራክቸር ውድመት ከሰብአዊ መብት አንጻር ስናየው ይሄ መለየት ወታደራዊ ታርጌት እና ሲቪሎችን መለየት የጦርነት ሳሩ ነው ብለን ነው ሁሌ የምናገረው ማለት ነው። ስለዚህ የኢትዮጵያ መንግስት እንዲሁም ሌሎች ተፋላሚዎች በዛ በኩል ያሉ በጣም ከፍተኛ ጥንቃቄ ማድረግ እንዳለባቸው፣ በተለይ እነዚህ የሲቪል ሞቶች ከቆቦ እስከ ማይጨው አካባቢ ያለውን በጦርነቱ መሀል የተገደሉ እስካሁን ድረስ ገና በምርመራ ላይ ነው እንጂ የትኛው አካል ነው የፈጸመው የሚለው እርግጠኛ ሆነን መናገር አንችልም። የድሮን ጥቃቶች በኢትዮጵያ መንግስት በኩል እንደሆነ ግልጽ ነው። ስለዚህ ይሄ ወታደራዊ ታርጌት እና ሲቪሊያን በጣም በጥብቅ ለይተው ማየት እንዳለባቸው ነው መናገር የምንችለው። ትግራይ ያለችበት ሁኔታ አሁን አንደኛ ከስፋቷ በላይ የሆነ ከአቅም በላይ የሆኑ ተፈናቃዮች አሉ። ወደ 1 ሚሊዮን ተፈናቃይ ማለት በዛች ጠባብ ቦታ በጣም ከፍተኛ የሆነ ሶሻል ክራይስ የሚያመጣ ወይም ደግሞ ማህበረሰባዊ ቀውስ የሚያመጣ ነው። ድርቅም አለ ቅድም እንደተባለ፣ እንደገና ደግሞ የተራዘመ የኢኮኖሚ መቀዛቀዝ፣ የፌዴራል መንግስትም የዘጋቸው ብዙ ነገሮች፣ በጀቶች፣ ባንኮች ነበሩ። ከዚሁ ጋር ተደምሮ በረሃብ አፋፍ ላይ እንዳለ ነው በጣም በከፍተኛ አደጋ ውስጥ እንዳለ ነው የተረዳ ነው ማለት ነው። ኤርትራ በተመለከተም እንደገባ የሆነ መረጃው አለን። እንደገባ ማለት ከዚህ በፊት ቅድም አቶ ተክላይ ይመስለኛል እንዳነሳው በቦርደር አካባቢ እንደነበረ ይታወቃል። ግን ወደ ጦርነቱ አዲስ እየተካሄደ ባለው ጦርነት እንደገባ የተለያዩ መረጃዎች፣ የሰው መረጃዎች በተለይ ሰብስበናል።
3: ከአካባቢው ሰዎች የሰማችሁት ነገር ምንድን ነው?
6: ቅድመ መረጃ ነው ማለት የሚችለው ገና ነው ግን ምንድነው ወደ 3 የሚሆኑ ሰዎች ለምሳሌ በአድግራት ከተማ አነጋገረ ነበር። እኔ በግሌም አነጋግሬ ነበር። በእግር መግባት ነበር። አንዱ ሲናገር የሆነ ሆቴል ላይ ሆኖ እንዳየው በሌሊት ከ20 እስከ 30 የሚደርሱ ትራፊክ ወንድም መኪኖች ተጭኖ ይገቡ እንደነበር ተናግረዋል ማለት ነው። ሌላኛው ነዋሪም እንደዚህ በብዛት ይገቡ እንደነበር ተናግረዋል። ይሄ ከትናንት ወዲያ ይመስለኛል ሌሊት አካባቢ ማለት ነው። ይሄ አግባብነት የለውም በሁለት ነገር። አንደኛ ይሄ ቅድም ያልኩትን ችግር ያለበት የትግራይ ህዝብ ላይ የጦርነት ማዕከል ያደርጉታል። እነዚህ ሚድል ፓወርስ የሚባሉ ጦርነት የሚያደርጉበት ቦታ ይሆንና ከፍተኛ የሆነ የሰብአዊ መብት ጥሰት ይፈጸማል ማለት ነው። ቅድም ያልነው በባሰ መልኩ ስለሚፈጸም በጣም ትልቅ የሆነ ስጋት አለን።
3: የኢትዮጵያ የውጭ ጉዳይ ሚኒስቴር ዴኤታ አብርሃኑ ጸጋዬ ዛሬ ሐሙስ ከተባበሩት መንግስታት ድርጅት የአፍሪካ ህብረት ተወካይ ፓርፋይት ኦናንጋ አንያንጋጋ እና የተባበሩት መንግስታት የኢትዮጵያ ቢሮ የሰብአዊ ጉዳዮች አስተባባሪ አዞኒያ ኦጄሎ ጋር ተገናኝተው ነበር። አንድ የተነሳው ጉዳይ ዋናውም ጉዳይ የሚመስለው የኤርትራ ጉዳይ ነው። ኤርትራ ከኢትዮጵያ በመተዋሰነባቸው የድንበር አካባቢዎች በተለያዩ ግንባሮች እየተሳተፈች እንደምትገኝ ለሁለቱ ዲፕሎማቶች መናገራቸውን ውጭ ጉዳይ መስሪያ ቤት ያወጣው አጭር መግለጫ ይጠቁማል። የተባበሩት መንግስታት ድርጅት እንዲያወግዝም መጠየቃቸውን ይጠቁማል ይሄው ጽሑፍ። እንግዲህ ኢትዮጵያና ኤርትራ ግጭት የማቆም ስምምነት ከተፈረመ በኋላ ሲካሰሱ ቆይተዋል። ግንኙነታቸው በጣም ተበላሽቷል። ተክላይ አሁን ትግራይ ውስጥ የሚንቀሳቀሱ ኃይሎች ቁጥር መከላከያ ሰራዊት፣ የትግራይ ኃይሎች፣ የትግራይ የሰላም ኃይል የተባለው ታጣቂ ቡድን እንዲሁም ደግሞ እንግዲህ አሁን እንደሰማነው የኤርትራ ወታደሮች፣ የተሳታፊዎቹ ቁጥር መብዛት ለትግራይ ምን ማለት ነው? ወዴት ነው የሚወስደው ክልሉን? እንዲያው ትግራይ የኢትዮጵያና ኤርትራ መፋለሚያ ልትሆን ይሆን?
5: አሁን በጣም የሚያሳስበው ጉዳይ እሱ ነው። ትግራይ ውስጥ አሁን የተለያዩ የታጠቁ ኃይሎች አሉ እና እንደሚባለው ደግሞ አሁን ብዙ የውጭ ኃይሎችም እንዳሉ ነው የምንሰማው እና ትግራይ ላይ ያለው ኃይሎች አሁን ከተለያዩ የውጭ ኃይሎች ጋር ጥምረት እየተባለ የሚገለጸው ስምምነት እንዳላቸው ነው የምንሰማው እና የባለፈው ጦርነት ለምሳሌ በትግራይና በኢትዮጵያ መንግስት ብለን ልንገልጸው የምንችል ጉዳይ አይደለም። ስለዚህ አሁን ሰዎች ሲገደሉ ማን እንደገደላቸው ለማወቅ በጣም አስቸጋሪ ሊሆን ነው። የማንን ምንድን ነው የሚባለው ኢንትረስት የምንለው በእንግሊዝኛ የማንን ጥቅም ነው አሁን እየተገፋበት ያለው የሚለው ጥያቄ በጣም ከባድ ያደርገዋል። ጦርነቱስ እንዴት ነው ሊቆም የሚችለው? የቱ ጋ ነው ሊቨሬጁ የሚለው በጣም ከባድ ነው የሚያደርገው። ምክንያቱም አሁን ኤጀንሲ የምንለው በእንግሊዝኛ የቱ ጋ እንደሆነ ለማወቅ በጣም አስቸጋሪ ነው እና ለምሳሌ አብይ አህመድ ስርዓትና ህወሓት ተነጋገሩ ማለት ብቻ በቂ ላይሆን ይችላል። ምክንያቱም ሌሎቹም ኃይሎች ስላሉ እና በጣም የተወሳሰበ ነገር ነው።
3: አቶ ጌታቸው፣ ይሄ ጦርነት ወዴት ነው እየሄደ ያለው? አሁን እየተዋጉ ያሉት የትግራይ ኃይሎች ቲዲኤፍ የሚባለው እና መከላከያ ሰራዊት ብቻ ነው ብሎ መናገር የሚቻልበት ደረጃ ያለፈ ይመስላል። ወዴት እየተሄደ ነው?
4: ትግራይ የኢትዮጵያና የኤርትራ መፋለሚያ ብቻ ሳትሆን ኢቭን የሌላው የሆርን ኦፍ አፍሪካ ጂኦፖለቲካዊ እሳት እየተቀጣጠለበት ያለው የሱዳን ኮሪደርም የመገናኛ ማዕከል ስለሆነች እነዚህ ሶስቱ የተለያዩ የራሳቸው ቅርጽ ያላቸው ጦርነቶች ወይም ደግሞ ግጭቶች በተወሰነ መልኩ እየተገናኙበት ያሉ ነው የሚመስለው በአሁኑ ጊዜ በምናየው ማለት ነው። ግን አንድ በጣም በተወሰነ መልኩ ነገሮችን ቅርጽ ማስያዝ ያስፈልጋል፣ እሸት ለአድማጮችም ማለት ነው። ይሄ ጦርነት አሁን የተጀመረው ጦርነት ላለፉት 3-4 ዓመታት ዝግጅት ሲደረግበት የነበረ ጦርነት እንደሆነ እናውቃለን። የጦርነቱ የሀሳብ ፍልሚያዎች ወይም መሰረቶች በደንብ ሲነጠፉ እንደነበረ ሁላችንም እናውቃለን። ስለዚህ የኤርትራን ጉዳይ በሚመለከት ልክ የኢትዮጵያ መንግስት የመጀመሪያው ጦርነት ላይ ይወስደው እንደነበረ ገብተው እያሉ ግን አልገቡም፣ አድግራት ደርሰው እያሉ ግን አይ መቀለ እኮ ስላልገባ አይነት ነገር ብዙም ለትግራይ መሆነ ለሌላ ማህበረሰብ የሚጠቅም አይመስለኝም። የኤርትራ ሰራዊት ሙሉ ለሙሉ ገብተዋል። መጀመሪያ ያደርገው የነበረውን ኢንዳይሬክትሊ በጦርነት መሳተፍ የትግራይ ኃይሎችን ተጠቅሞ የፌዴራል መንግስቱን መምታት የሚለውን ፕላን ኤ ወይም ደግሞ እቅድ አንድ የመጀመሪያው ስለተኮላሸበት አሁን ሙሉ ለሙሉ ወደ ፕላን ቢ የተሸጋገረ ይመስላል። ዳይሬክት ኢንጌጅመንትም በተወሰነ መልኩ ስለጀመረ ማለት ነው። ይሄ ዳይሬክት ኢንጌጅመንት የሚባለው በግልጽ ለምሳሌ በአዲግራት ባለ መረጃ መጀመሪያም በደንብ እነዚህ ጉዳዮችን ስከታተል ስለነበረ በመጀመሪያ ደረጃ ኦፍኮርስ ዲፌንሲቭ ፖስቸሩን ወይም ደግሞ የመከላከል አቅሙን ማስተካከል ነበረ። ምክንያቱ የአላማጣ ውጊያ ከተደረገ በኋላ የፌዴራል ኃይሎች እና እንዲሁም የትግራይ የሰላም ኃይሎች ወደ መቀሌ የደረሱበት ፍጥነት ለኤርትራም በተወሰነ መልኩ ያስጨነቃቸው ነው የሚመስለው። ምክንያቱ በደንብ ያስቡበት አልነበረም እንደሚታወቀው ማለት ነው። እዛ ውስጥ የትግራይ ማህበረሰብ ወይም ደግሞ እንደ ማህበረሰብ አንደኛ ጦርነቱ ፍላጎት እንደሌለው ያሳየበት ነገሮች ታዩ። የትግራይ ተዋጊ ኃይሎች በደብረ ጽዮን ገብረ ሚካኤል የሚመሩትንም በተወሰነ መልኩ ከአላማጣ ወደ መቀለ ለመድረስ ወደ 180 ኪሎ ሜትር ነው፣ ያው ለአድማጮችም ግልጽ ለማድረግ ማለት ነው። እንዲሁም በሌላ በኩል በአብርገለ ወይም ይሄ ፊናዋ የጭና ሳምረና ነገር ብለን ምንወስደውም ራሱ ሰፊ ቦታ ነው፣ ወደ 130-120 ኪሎ ሜትር ይሆናል። ስለዚህ አሁን የትግራይን ቶፖግራፊ ለሚያቅሰው የህወሀትና ወይም በደብረ ጽዮን ገብረ ሚካኤል የሚመራው የህወሀት ኃይልና የኤርትራ መንግስት ወይም የኤርትራ ሰራዊት ለመቆጣጠር እየሞከረ ያለው በግማሽ የኢትዮጵያ ወይም የትግራይ አካባቢ ግማሽ ብለን ልንለው ምንችል በጣም ማውንትነስ የሆነ በጣም ተራራማ የሆነ እንዲሁም ደግሞ በቅርበት የኢትዮጵያም ሆኑ ሌሎች የትግራይ ኃይሎች ወደ ኤርትራ መድረስ የማይችልባቸውን ሰፈሮችን ለመቆጣጠር የማይችልባቸውን ነገሮች ለመፍጠር የተሯሯጡ ያሉ ነው የሚመስለው። ይህንን ያነሳውበት ለምንድን ነው? ዳይሬክትሊ ኢንጌጅ ማድረጋቸውን አንደኛ ነዋሪዎች ያስቀመጡት ነገር አለ። ከአዲግራት አልፎ ዕዳጋ ሐሙስ የሚባል አካባቢ ነው። ዕዳጋ ሐሙስ ማለት ደግሞ ከወሮ የምትባለው ከተማ ከመቀለ ወደ 50-45 ኪሎ ሜትር ይመስለኛል ካልተሳሳትኩኝ ቁጥሩ። ዕዳጋ ሐሙስ ብለን የምንጠራው ከተማ ደግሞ ከወሮ ወደ 12-15 ኪሎ ሜትር ራቅ የሚል ይመስለኛል ካልተሳሳትኩኝ። እኔ ባለኝ መረጃ ከባድ መሳሪያዎችን መጠቀም ወደ የውቅሮ ብለን የምንጠራው በረሃማ አካባቢዎች ትላንት ድብደባዎች እንደነበሩ ከኤርትራ ወታደሮች በግልጽ ኢንጌጅመንቶች እንደነበሩ ነው የማውቀው፣ ያገኙት መረጃ ማለት ነው። ኦፍኮርስ ኢንዲፐንደንትሊ በደንብ መረጋገጥ አለበት። ግን ይህንን ሁሉ እያነሳሁት ያለሁት የኤርትራ ሰራዊት ወይም የኤርትራ መንግስት አሁን ዳይሬክትሊ ኢንጌጅ ማድረጉን ነው እንጂ ኢንዳይሬክትሊ የትግራይ ኃይሎችን እየደገፈ የስለያ ኢንስቲትዩሽኖችን ደግሞ ሙሉ ለሙሉ ትግራይ ውስጥ አስገብቶ መጀመሪያ ጽምዶ በሚል ከዛ በኋላ ደግሞ ኦፍኮርስ ያንን ጽምዶ በተወሰነ መልኩ ችግሮች የገጠሙት ቢመስልም ወደ ሌሎች የኢትዮጵያ አርምድ አላያንስ ድጋፍ መስጠቱን በጦርነቱ የራሱ የሆነ ሮል እንደሚኖረው በደንብ መግለጽ አለብን ብዬ ስለማምን ነው።
3: ይሄ ጦርነት ከ2013-2015 የተደረገው ሌላ አሰቃቂ ጦርነት አንድ አካል ነው አይደለም፣ የእሱ ተከታይ ነው። ግጭት የማቆም ስምምነት ሲፈረም ተገታ። ነገር ግን ሙሉ በሙሉ መፈታት የነበረባቸው ችግሮች ስላልተፈቱ ዳግም አገረሸ። የአሜሪካ ውጭ ጉዳይ መስሪያ ቤት የዛን ጊዜ አመታዊ ሪፖርት ሲያወጣ የጦር ወንጀሎችን ጨምሮ በውጊያው የተሳተፉ ኃይሎች የፈጸሟቸውን አሰቃቂ ድርጊቶች አሳይቶ ነበረ። በዛ ሪፖርት አንቶኒ ብሊንከን የአሜሪካ ውጭ ጉዳይ ሚኒስትር እያሉ ይፋ በተደረገው ሪፖርት የኢትዮጵያ መከላከያ ሰራዊት የዛን ጊዜ የህወሀት ኃይሎች ነው የተባለው፣ የአማራ ኃይሎች፣ የኤርትራ ወታደሮች የፈጸሟቸውን ጥፋቶች የፈጸሟቸውን የሰብአዊ መብት ጥሰቶች የዘረዘረው ነው። የጦር ወንጀልን ጨምሮ አሁንም ድረስ እስከ 600 ሺህ ሰዎች ተገለዋል ነው የሚባለው። ከዛኛው ጉዳት አኳያ ከደረሰው አሰቃቂ ጉዳት አኳያ ይሄኛው ጦርነት ምን ሊያመጣ ይችላል በጊዜ ካልተገታ? አቶ ተስፋለም፣
6: ይኸው እንደ ቅድሚያ ለሰብአዊ መብቶች ዋናው ትኩረታችን ፖለቲካል ስፔኩሌሽን አይደለም። ዋና ትኩረታችን ያው ሰብአዊ መብት በተመለከተ ነው። ቅድም እንዳልኩት አሁን ይሄ የኤርትራ ኃይሎች በ2013 ዓ.ም ሲገቡ የፈጸሙት ነገር በደንብ ተሰንዶ የተያዘ ነው፣ ይታወቃል። ያኔም በጣም ነበር የተቃወም ነው ማለት ነው፣ መግባት የለባቸውም በማለት አሁንም ሲገቡ ተመሳሳይ ነው የሚቃወመው። ማን ጠራቸው? ለእኛ አቋማችን አያስቀየረንም። በማንም ቢሆን ማለት ተጋብዘውም ቢሆን መግባት የለባቸውም። ምክንያቱም አንደኛ የኤርትራ ኃይሎች በሀገራቸው ውስጥም ከፍተኛ የሆነ የሰብአዊ መብት ጥሰት እንደሚፈጽሙ ሪከርድን ነው በዓለም አቀፍ የሰብአዊ መብት ተሟጋቾችም እኛም እንደምናውቀው እንደሚፈጽሙ የታወቀ ነው ማለት ነው። ወደዚህ ሲገቡ ደግሞ ያው ቅድምም እንዳልከው 2013 ዓ.ም ታይተዋል። ስለዚህ እሱን ነገር ሊደግሙት ይችላሉ። ያው ያን ፍራቻ አለ። ሌላ ደግሞ ምክንያቱ አንዳንድ ሰዎች የተለያየ ሴናሪዮ ነው 2013 እና ምናምን፣ ግን ትግራይ ውስጥ የተለያዩ ችግሮች አሉ። ያው ግልጽ አድርጌ እንትን ለማድረግ በአካባቢ አጀንዳ በተለያዩ አጀንዳዎች ጥላቻ የመዝራት ነገር ስላለ እሱን ተሸክመው ችግሮች ሊፈጥሩ ይችላል፣ ሊያወሳስቡ ይችላሉ የሚል ስጋት አለን አሁንም ማለት ነው። ሌላው የሁማኒታሪያን አክሰስ ይሄ እርዳታ ምናምን እንዳይገባ ችግር ሊፈጥሩ ይችላሉ። አሁንም እነሱ ከመጡ መፈናቀል ሊኖር ይችላል። በጣም ችግር የሚሆነው ደግሞ የተጠያቂነት ጉዳይ ነው ማለት ነው። ለምን የውስጥ ኃይሎችም ሌሎች የውጭ ኃይሎችን የሚጋበጥ አይነት ስለሆነ ኤርትራ ሰራዊት ከገባ ሌላ የውጭ ኃይልም ሊገባ ይችላል፣ በተለያዩ አንግል ማለት ነው። በኢትዮጵያ በኩልም በእነሱ እነዛ አሊያንስ ጥምረት በሚሉትም በኩል ሊገቡ ስለሚችሉ ተጠያቂነት በጣም አስቸጋሪ ነው የሚያደርገው። ማን ነው ጥሰቱ የፈጸመው ብሎ ለመለየት በጣም አስቸጋሪ ስለሚያደርገው የኤርትራ ኃይሎች ትግራይ ውስጥ መግባት በጣም ከፍተኛ የሆነ የሰብአዊ ቀውስ የሚያመጣና የሰብአዊ መብት ጥሰት የሚያስከትል በመሆኑ አሁንም በጥብቅ ነው የምናወግዘው ማለት ነው።
3: አንደኛው የነዚህ ጦርነቶች አሁን መገለጫ የሆነ የመጣው ድሮኖች ናቸው። በተደጋጋሚ ጥቃቶች የተፈጸሙባቸው የሚገኙ የጦር መሳሪያም የጦርነት ማካሄጃ ሆነዋል። እንደ ከዚህ ቀደሙ ግን አሁን የኢትዮጵያ መከላከያ ሰራዊት ብቻ አይደለም ድሮን የታጠቀው። ምናልባት በቅርቡ ተፈጸሙ የተባሉ ጥቃቶች ፍንጭ ሰጥተዋል። በአዲስ አበባ ከተማ እንደምታውቁት ከፍተኛ ፍንዳታዎች መሰማታቸውን ነዋሪዎችና ዲፕሎማቶች ተናግረው ነበር። የመከላከያ ሰራዊት ዋና መስሪያ ቤት ጭምር ኢላማ ሳያደርጉ እንዳልቀሩ የተዘገበላቸው ጥቃቶች የተፈጸሙት መስከረም 21 ገደማ ነው። የጦርነት ማካሄጃው መወሳሰብ ድሮን በተለይ ተክላይ ምን ያክል ብርቱ ጉዳት ሊያስከትል ይችላል?
5: አሁን ዋናው ነጥብ እዚህ ላይ መነሳት ያለበት የድሮን ጥቃት ሲፈጸም ማን እንደፈጸመው ለማወቅ በጣም አስቸጋሪ ሊሆን ነው። እንደ አንተ እንዳነሳው እሸቱ፣ ለምሳሌ ባለፈው አዲስ አበባ የተደረገ የድሮን ጥቃት ኃላፊነት የወሰደ አካል የለም። ትላንት የአሜሪካ መንግስት መግለጫ የሚመስል ነገር አውጥቶ ነበረ። መግለጫውን ኃላፊነት የወሰደ አካል እከሌ ነው ብሎ እንትን አላለም።
3: በጣም የተድበሰበሰ ነው አይደለ? ራሱ መግለጫው
5: ራሱ ኤግዛክትሊ
3: ምንድን ነው የሚለው? በተደጋጋሚ በኢትዮጵያ ወታደራዊ ተቋማት ላይ ሳይሰነዘሩ አልቀሩም ስለተባሉ የረጅም ርቀት ጥቃቶች የወጡ ሪፖርቶችን ያውቃል ነው የሚለው። ኮንፈርም አላደረገም እስካሁን ድረስ በትክክል ጥቃቶቹ መፈጸማቸውን ማረጋገጫ። ኦፍኮርስ ዲፕሎማቶች የአይን እማኞች ያሉት ነገር አለ። ነገር ግን ማረጋገጫ አልተገኘም አይደለም?
5: አዎ፣ እንግዲህ አንዱ ምክንያት ሊሆን የሚችለው እንደምታውቁት የአብይ ስርዓት እስካሁን ምን ነበር እያለ የነበረው ሰማዩ የኛ ነው የሚለው ፕሮፓጋንዳ ዋና ፕሮፓጋንዳ ነው እና የትግራይ ኃይሎች ወይም ደግሞ ኤርትራ ወይም ደግሞ ግብጽ የድሮን ጥቃት ልሰነዝር ትችላለች ብለው ሊቀበሉ ሊያምኑ አይችሉም። ምክንያቱም ያ ካደረጉ ዋናው የፕሮፓጋንዳ ውሸታቸው ስለሚፈርስባቸው ማለት ነው። ከዛ የተነሳ የአሜሪካንና ሌሎች ዲፕሎማቶች ይህን ነገር እንዳትጠቅሱ ሊሏቸው ይችላሉ። አንድ ምክንያት ሊሆን የሚችለው እንግዲህ እሱ ነው። ግን ያም ሆነ ግን ዋናው ችግር ምንድን ነው? አሁን የድሮውን ጥቃት ሲፈጸም ኃላፊነት ብንወስደው እኛ አይደለንም፣ የእኛ ጉዳይ አይደለም ሊሉ ይችላሉ፣ የትግራይ ኃይሎችም ሌሎች ኃይሎችም። ያ ደግሞ ለሲቪሊያኑ በጣም አደገኛ ነው። ምክንያቱም ኃላፊነት የሚወስድም አካልም የለም። ይሄ ነገር በተለይ ደግሞ በኦሮሚያ ስናየው የነበረ ነው። ላለፉት 3-4 ዓመታት ለምሳሌ ዜጎች ይገደላሉ፣ ኃላፊነት የሚወስድ ሰው የለም። እና ብዙ ታጣቂዎች ስላሉ ደግሞ እከሌ ነው ለማለት በጣም ስለሚያስቸግር ከኃላፊነት ለመሸሽ በጣም አመቺ ነው የሚያደርገው። ብዙ ታጣቂ ሲኖሩ በዛ ላይ ደግሞ የድሮን ሲሆን ማለት ነው። ስለዚህ በጣም አደገኛ ነው።
3: ጌታቸው
7: ቲንክ የድሮን ቴክኖሎጂ በተለይ የድሮን በጦርነት ላይ ጥቅም መዋላቸውን ኢንፋክት አንዱ ፌኖሜነን የኢትዮጵያ ስለሆነ አሁን እያየን ያለ ነው እንጂ በአፍሪካ እነዚህ ኦቶሪታሪያን ብለን ለምንጠራቸው መንግስታት በቀላሉ ሎኮስት በሆኑ ድሮኖች እነዚህ ጦርነቶች ያው እያካሄዱ ናቸው። እንደተባለው አካውንታብሊቲ ለማረጋገጥ በጣም ከባድ መሆኑ ብቻ ሳይሆን ኦፍኮርስ ከአሁን በፊት ከምና ይሄ ኮንቬንሽናል ብለን የምንጠራው የጦርነት መንገድም ወጣ በማለት አውቶሪታሪያን መንግስታት ስልጣን ላይ እንዲቆዩ የማድረጊያ አቅምም በደንብ እየገነቡ እንደሆነ ነው የምንገነዘበው። የትግራይን ኬዝ በሚመለከት አሁን እስካለው ነባራዊ ሁኔታ በሁለቱ ኃይሎች የሚደረግ ነው ይሄ የሚሆነው። ግን በዋናነት ኦፍኮርስ የህወሓት ኃይሎችም የፐብሊክ ኢንፍራስትራክቸርን ለወታደራዊ አገልግሎት መጠቀም በተለይ በዚህኛው ጊዜ በደንብ እየተጠቀምበት እንዳለ ነው የማገኘው መረጃ የሚያስረዳኝ። ይህንን የምለው ኦፍኮርስ ትምህርት ቤቶችን ሆቴሎችን የኢትዮጵያ መንግስት እንዲደበድብ አይደለም። አቶ ተስፋለም እንዳለው የዓለም አቀፍ ኢንተርናሽናል ሂማኒታሪያን ሎው ወይም ሂማን ራይትስ ቢሆኑ የራሳቸው የሆኑ መርሆች አሏቸው። እነዛ መርሆች በደንብ መጠበቅን ያለባቸው ፕሮፖርሽናሊቲ የምንለው ብቻ ሳይሆን ሲቪሊያንስ ማጥቃት ለጥያቄነት እንደሚዳረግ ያው ሁላችንም የምናውቀው ነው የሚሆነው። ግን በዋናነት አሁን የኢትዮጵያ መንግስት የድሮን ቴክኖሎጂ ሲጠቀም የኤርትራ እንደ መንግስት በተወሰነ መልኩ የድሮን አክሰስ ሊኖረው ይችላል። የኤርትራ መንግስት እንደ መንግስት ደግሞ ምንም አይነት የአካውንታብሊቲ ስሜት የሌለው እንደሆነ ይታወቃል። ሶ ካላቸው ያው ከመጠቀም ወደኋላ እንደማይሉ በደንብ ማረጋገጥ ይቻላል ማለት ነው። አይ ቲንክ መሰረታዊ የሆነው ነጥብ እንደሚመስለኝ እስካሁን ባየነው አይ ቲንክ የተለያዩ የትግራይ አካባቢዎች ድሮኖች አገልግሎት ላይ ውለዋል። ግን ከመጀመሪያው ጦርነት ኦፍኮርስ ገና የተወሰኑ ሳምንታት ወይም ቀናት ነው የሆነው ጦርነቱ ከተጀመረ። ግን ከመጀመሪያው የትግራይ ጦርነት እናነጻጽረው የደረሰ ያሉ ጉዳቶች የኢትዮጵያ መንግስት ወይም የትግራይ ኃይሎች የትግራይ የሰላም ኃይሎችም ጨምሮ ስለሆነ እዛ ያሉት አንዳንድ ፐብሊክ ኢንፍራስትራክቸር በተደጋጋሚ ማጥቃቱ ላይ ማህበረሰቡን ውስጥ ችግር ሊፈጥር እንደሚችል መገንዘብ ያለባቸው ነው የሚመስለኝ። ወደፊትም ሌላ ነገር ካለ እንደዛ ሆቴሎች ወይም ትምህርት ቤቶች ማጥቃት ማህበረሰቡን መጉዳት ካለ በስተቀር ምንም አይነት ፋይዳ የሌለው ነው የሚሆነው ማለት ነው።
3: የሰብአዊ መብት ተሟጋቾቹ አምነስቲ ኢንተርናሽናል፣ ሂውማን ራይትስ ዎች፣ የአውሮፓ ህብረት እና ሌሎች በርካታ ሀገሮች ሰላማዊ ሰዎች ጥበቃ ሊደረግላቸው እንደሚገባ በተደጋጋሚ ወትውተዋል። አሁን ከመስከረም 12 ውጊያ ከተቀሰቀሰ በኋላ ማለት ነው። ሰላማዊ ሰዎች ብቻ ሳይሆን ሲቪል መሰረተ ልማቶች ጭምር ሊጠበቁ እንደሚገባ ጥሪ አቅርበዋል፣ ወትውተዋል። አቶ ተስፋለም በተፋላሚ ኃይሎች መካከል በኢትዮጵያ መንግስት፣ በመከላከያ ሰራዊት፣ በትግራይ የሰላም ኃይል፣ በህወሓት ኃይሎች፣ በትግራይ ኃይሎች በኩል ምን ያክል ዝግጁነት አለ? ያለፈው እንዳይደገም ሰላማዊ ሰዎችን ከጉዳት ለመጠበቅ ዝግጁነት አይታችኋል ወይ?
6: እንግዲህ አሁን ካየነው አንጻር ዝግጁነት ለማለት በጣም የሚከብድ ነገር ቢሆንም ከባለፈው አንጻር ስንገመግመው ግን የተወሰነ መሻሻል እንዳለ ግልጽ ነው። ምክንያቱም 2013 እና 15 አካባቢ የተደረገውን ነገር በጣም ከባድ የሆነ ያልተፈ ኦልሞስት ወደ ያው ቬሪፊኬሽን በደንብ የህግ እንትን ቢፈልግም በእኛ በኩል እስከ ጂኖሳይድ ሊባል በሚችል መልኩ ነው ያው የተፈጸመው ማለት ነው። እና በጣም ከፍተኛ ነበር። እስካሁን ባለው ሁኔታ ጥሰቱ አለ፣ ቅድም እንደዘረዘር ነው ማለት ነው። ግን ለበሉ በተወሰነ ወይም ደግሞ መጠኑ በተወሰነ መልኩ መሻሻል እንዳለ፣ በሁሉም ኃይሎች የተወሰነ ነገር መሻሻል እንዳለ እናያለን። እስከ ዛሬ ድረስ ነው የምናገረው ማለት ነው። ከዚህ በኋላ ያው የሚታይ ይሆናል። ስለዚህ አጠቃላይ ግምገማው እንደሱ ነው። ምንድን ነው አሁንም ደግመን ቅድም ያልካቸውን የዓለም አቀፍ የሰብአዊ መብት ተሟጋች እንዲሁም ሌሎች አካላት እንዳሉ ሲቪሎች በጣም መጠበቅ ነው ያለባቸው። ግን ደግሞ እነዚህ አካላትም ጥሰቶች እስኪፈጸሙ መጠበቅ ብቻ ሳይሆን ወይም ከተፈጸመ በኋላ ምርመራ ማድረግ ብቻ ሳይሆን አስቀድሞ የሆነ ፕሪቨንቲቭ የሆነ ነገር ወይም ደግሞ መፍትሄ የሚያመጣ ነገር እንዳይፈጸም በጣም

0: የትኛው ብርጌድ እንደዚህ ማን ነው አመራሩ ይሄ መታወቅ አለበት ማለት ዶክመንት ማረጋ አለባቸው ቅድም ያልኳቸው አካላት ምክንያቱም አካውንታቢሊቲ ኃላፊነትን ካወቁ አንታል ባለፈው ጦርነት ለምሳሌ ኢንተራክሽን በጣም ሰክሬቲቭ ነበር ወይ ምስጢር አይነትም ብሎ አይታወቅም የትኛው አርም ነው የትኛው እንትን የፈጸመው ለማወቅ በጣም አስቸጋሪ ሆኖ ነበር ስለዚህ አሁንም ክትትል መደረግ አለበት የውጭ ኃይሎች በተመለከተ በተለይ የውስጥ ኃይሎችም በተመሳሳይ ማለት ነው
1: ተክላይ ዓለም አቀፉ ማህበረሰብ የተባበሩት መንግስታት ድርጅትን ጨምሮ የኢትዮጵያ መንግስትና ህወሓት ወደ ተፈራረሙት ግጭት የማቆም ስምምነት መመለስ እንደሚያስፈልግ በተደጋጋሚ ይወተውታሉ ተቃርነው ምንድነው ግጭት የማቆም ስምምነቱ ፈርሶ ጦርነት ተቀስቅሷል አሁንም የቀድሞው የናይጄሪያ ፕሬዝዳንት ኦሊሴጉን ኦባሳንጆ የአፍሪካ ህብረት ልዩ ልዑክ የቀድሞው ስምምነት ሲፈረም ዋና አሸማጋይ የነበሩት ድርድሩን እንዲመሩ ከፍተኛ ፍላጎት አለ ከዚህ በኋላ ግጭት የማቆም ስምምነቱ መፍትሄ ሊያመጣ ይችላል ወይ ወደ ድርድር የመመለስ እድል አለ ወይ
2: አይመስለኝም እንግዲህ በደንብ እንደተማርነው እንግዲህ እኛ ኢትዮጵያውያን እንዳለ መታደረው ብዙ ነገሮችን ተምረናል ስለ ዓለም አቀፉ ማህበረሰብ ለምሳሌ ያሳስበናል ከማለት ባለፈ ነገሮችን የማስፈጸም አቅም እንደሌለው በደንብ ተምረናል እና አሁን ዩኤንን ብትል የአፍሪካ ህብረትን ብትል ሌሎችን ብትል ያሳስበናል ጦርነት መቆም አለበት ከማለት አልፈው ሌላ ነገር ማድረግ እንደማይችሉ ነው እንግዲህ እኔ ያለኝ ግንዛቤ በተለይ ደግሞ የአፍሪካ ህብረት ምንም የሚባል የማስፈጸም አቅም ያለው አካል አይደለም እንግዲህ ስለ ስምምነቱ አሁን በደንብ እንደተማርነው ህወሓትና የአብይ ስርዓት ሲፈራረሙ በደንብ አምነውበት ለማስፈጸም ፈልገው ሳይሆን ተገደው እንደነበረ ነው ህወሓት ትግራይ ውስጥ የነበረው ችግር ከረሃብ ጀምሮ እስከ ሌሎች ነገሮች አብይ አህመድ ደግሞ የኢኮኖሚ ችግር ስለነበረበት መፈረም ነበረባቸው እንጂ ከተፈረመበት ዕለት ጀምሮ ስምምነቱን የሚያፈርሱበት በየፊናቸው ማለት ነው መንገዶችን እየፈለጉ ነበረ አሁን እንዳልከው ሸቴ በስምምነቱ ከመላ ጎደል ፈርሰዋል እና አሁን ወደ ስምምነት የሚመጡበት መንገድ አይታይም በተለይ ደግሞ አሁን ሌሎች ኃይሎችም በደንብ ስለገቡ የኤርትራ መንግስት አሁን እንደሚፈልግ ለማወቅ በጣም አስቸጋሪ ነው ዩኤኢ እንዳለችበት ነው የምንሰማው ግብጽ እንዳለችበት ነው የምንሰማው እና እነዚህ የባለፈው ይቅርታ ወደ ሌላ ነጥብ መሄድኩኝ እንዲህ የባለፈው ስምምነት አንዱ ትልቁ ችግር በትግራይ ጦርነት የተሳተፉ እንደነ ኤርትራ እንደነ ፋኖ እንደነ ዩኤኢ የተካተቱበት ስምምነት አልነበረም ለዛም ነው ተፈጻሚነቱ በጣም ዝቅተኛ ነበር የሚሉት ሰዎች አሁን ብዙ ናቸው እና ይሄን አሁን ደግሞ ጦርነቱ ላይ የሚሳተፉ ኃይሎች በስተዋል እና እነዚህ ሁሉንም አካላት ወደ ስምምነት ለማምጣት በጣም በዛ ደረጃ ደግሞ ይከብዳል ከዛ በዘለለ ደግሞ በኢንተርናሽናል ኮሚኒቲ ያልከው ሸሬ አሁን የአሜሪካ መንግስት እንደምናውቀው በራሱ የምርጫ ፖለቲካ ተጠምደዋል የትራምፕ መንግስት እንደምናውቀው ነው አውሮፓውያን ስለሌላ ችግር ነው አሁን የሚያወሩት ስለ ፍልስጤምና እስራኤል እና ስለ ዩክሬን ከነጭ ራሱ ከኢትዮጵያ ወጥተዋል ምንም ነገር እያሉ አይደለም አሁን እንዳልከው አንዳንዴ ስቴትመንት ከመስጠት ባለፈ በደንብ የእውነት ኮሚትመንት ያለው አካል እንደሌለ ነው እያየን ያለ ነው እና ይህ ጦርነት እንዴት ነው ወደ ስምምነት ሊመጣ የሚችለው ብለህ ስታስብ ቢያንስ ለኔ የሚታይ መንገድ የለም በጣም ጠባብ ነው
1: የቀደመውም ስምምነት ሲፈረም ከፍተኛ ጫና ያሳደረው የአሜሪካ መንግስት ነበር አይደለም ማዕቀብ ከመጣል ጀምሮ ማዕቀቡ በርግጥ ሁሉንም ኃይሎች ላይ አልተጣለም ግን የቀድሞ ፕሬዝዳንት ጆ ባይደን ያሳለፉት ፕሬዝዳንታዊ ትእዛዝ ሰላም ለማውረድ የሚደረገውን ጥረት የሚያደናቅፉ ኃይሎች ላይ በሙሉ ማዕቀብ እንዲጣል ያደርግ የሚችል ነበር አሁን በቅርቡ ኤክስፓየር ያደረገው ወይም ደግሞ ሳይታደስ የቀረው የፕሬዝዳንታዊ ትእዛዝ በተከታታይ ሲታደስ የቆየ ነው አሁን የቀድሞ የናይጄሪያ ፕሬዝዳንት ኦሊሴጉን ኦባሳንጆ ወደ ድርድሩ እንዲመለሱ የሚደረገው ጥረት ግፊት እያየን ነው አሁን በቅርቡ ግብጽ ላይ በነበረው ስብሰባ ማሳድ ቡሎስ የፕሬዝዳንት ዶናልድ ትራምፕ የአረብ ሀገሮችና የአፍሪካ ጉዳዮች አማካሪ ከሳቸው ጋር ተገናኝተው ነበረ እዛው ግብጽ የነበሩት የደቡብ አፍሪካው ፕሬዝዳንት በአዲስ አበባ በኩል ነው ያለፉት ጠቅላይ ሚኒስትሩን አግኝተዋቸዋል ፍንጮች አሉ ምልክቶች አሉ ማረጋገጫ እንኳን ባይሆንም ለጌታቸው ያለፈው ግጭት የማቆም ስምምነት ይሰራሉ እንዴት ተደርጎ ነው ወደ ሌላ ተኩስ አቁም ሊከድ የሚችለው
3: አይ ቲንክ የዲፕሎማቲክ ኮሚኒቲው መጀመሪያ ለይስሙላ የሚላቸውንና በእውን ውስጥ ለውስጥ የሚሰሯቸውን ስራዎች ያው የተለያየ እንደሆነ

0: ሁላችንም እንገነዘባለን ብዬ ተስፋ አድርጋለሁ። ጦርነቱ በደንብ ሳይጀመር ኦፍኮርስ የናይጄሪያው ነበር ፕሬዚደንት ኦባሳንጆ ወደ መቀለም ሲመላለሱ እንደነበረ እናውቃለን። የኢትዮጵያ መንግስትም ኦኬ ቢሆን አይነት ነገር አትሊስት ጦርነቱን አንተ ጀመርከው እንዳይባል አይነት ነገሮች ሲያደርግ እንደነበረ አይተናል። አሁን ቤዚካሊ ጦርነቱ መጀመሩ ብቻ ሳይሆን ጦርነቱ ላይ እየተሳተፉ ያሉ የተለያየ ቅርጽ ያላቸው ኃይሎች አሉ። ከአሁን በፊት ሴሴሽን ፋሲሊቲስ የፈረመው ህወሀት ኢንስቲቱሽናል ኤግዚስተንስም በተወሰነ መልኩ በዲፕሎማቲክ ኮሚኒቲ ነው ጥያቄ ውስጥ የገባ ነው። ስለዚህ የነበረውን የሴሴሽን ፋሲሊቲስ ይከበር ወይም ወደዛ ተመለሱ ሚል አይ ቲንክ ለተወሰነ ጊዜ ከአሁን በኋላ የሚገፉበት ነው ብዬ አልልም። የምልበት ለምንድን ነው የኢትዮጵያ መንግስት አንተም እንዳልከው ሙሰድ ብላ የአፍሪካ ጉዳዮች አማካሪም ብቻ ሳይሆኑ ከአቶ ጌታቸው ረዳ ይሄ ፍራንክ አሻ የአፍሪካ ጉዳዮች ዴፒቲ ዳይሬክተሩም ተገናኝተው ነበረ ኒውዮርክ ላይ። የትግራይ ኃይሎች ተወደደም ተጠላም ሴሴሽን ኦፍ ሆስቲሊቲው ተቀዳዶ አዲስ ነገር እንዲመጣ አይደር ተወደደም ተጠላም የኢትዮጵያ መንግስት የበላይነት የሚዘጋጅ ስምምነትንም ብለው ወይም ወደበርን ብለው ወደዛ ራሳቸው ትራፕ እንደገቡ ነው ከጊዜ ወደ ጊዜ ግልጽ የሆነው። ይህን ማነሳው ለምንድን ነው አሁን ሴሴሽን ፋሲሊቲው ተግባራዊ ይሁን ስትል የደብረጽዮን ገብረ ሚካኤል ወይም ህወሀት የትግራይ መንግስት ነኝ የሚለው አካል አሁን ያለው ቅርጽ ህልውና ምንድን ነው የሚመስለው? መሬት ላይ ምን አይነት ኤግዚስተንስ ነው ያለው? ስትራክቸር ነው ያለው ብሎ መጠየቅ ያስፈልጋል። ሶ አይ ቲንክ እነዚህ በደንብ እያጠኗቸው ያሉ ነገሮች ናቸው ብዬ ይላለሁኝ። ኢትዮጵያ መንግስትም እንደማየው ከአሁን በፊት ሴሴሽን ፋሲሊቲ ሲከበር ከህወሀት ጋር ቁጭ ብለን እንደራደር ምናምን ነገር የሚልበት ነገር ያለ አይመስለኝም። በተለይ የኤርትራ ሙሉ ለሙሉ ወደ ጦርነቱ መግባት እነዛ የነበሩ ካልኩሌሽኖች ኢቨን ከዲፕሎማቲክ ኮሚኒቲውም በተወሰነ መልኩ የሚቀይራቸው ነው የሚመስለኝ። ሶ በተወሰነ መልኩ ጊዜ ሊወስድ ይችላል እንጂ አዳዲስ ጥረቶች ነው የምናየው። መጀመሪያ ፖርስ ውስጥ ለውስጥ ስለሚደረጉ ብዙም ግልጽ አይሆኑም። ግን ቤዚካሊ ለምሳሌ የኤርትራ ወታደሮች ወደ ትግራይ ዲፕሊ መግባታቸው በዓለም አቀፍ ማህበረሰቡ ኢሚዲየትሊ እንደ ትልቅ ዜና የተዘገበበት የራሱ ምክንያት አለው እንደሚታወቅ። ከዛ በመቀጠል ኦፍኮርስ በዩናይትድ ኔሽንስ ሂውማን ራይት ካውንስል ሊሆን ይችላል ወይም ደግሞ በሴኪሪቲ ካውንስሉም አንዳንድ ጥረቶች እንዳሉ እንደውም የኢትዮጵያ መንግስት ለምን ቀድሞ አጀንዳ ያስይዝም የሚሉ የተወሰኑ የዲፕሎማቲክ ኮሚኒቲውም ነበሩ። ግን የኢትዮጵያ መንግስት አይ ቲንክ አጀንዳ ማስያዝ ያልፈለገበት ዋናው ምክንያት ከመጀመሪያውም ጀምሮ እኔ ጦርነቱ አልጀመርኩም፣ ሴሴሽን ፋሲሊቲው እንዲከበር እስከ መጨረሻ ሰርቼ ነበረ። ያው እውነታው እንደዛ ባይሆንም ማለት ነው የራሱ የሆኑ በጣም ከፍተኛ ስህተቶች ስለሰራ የኢትዮጵያ መንግስትም ግን የህወሀት ጦርነቱ በአሁኑ ጊዜ ማለት ነው መጀመሩንና በዋናነት ደግሞ ኤርትራ ሙሉ ለሙሉ ያንን ጦርነት ደግፎ መግባቱ እንደ ካሁኑ ጊዜ የደረሰው ጫና በኢትዮጵያ መንግስት ላይ ሊደርስ እንደማይችል የኢትዮጵያ የዲፕሎማቲክ ኮሚኒቲውም ይገነዘቡታል ብዬ ነው የማስበው። የዲፕሎማቲክ ኮሚኒቲው የኢንተርናሽናል ዲፕሎማቲክ ኮሚኒቲውም በዛ ነው የሚያነባው።
1: የከፋውን ለማስቀረት ምን ሊደረግ ይችላል? አቶ ተስፋ አለም የመጨረሻ ሀሳብ ማን ማድረግ ይችላል?
2: ቅድም ምን እያሰብኩኝ ነበር ስጠይቀኝ ተመሳሳይ የሆነ 2013 እና አሁን ቁጥሮችን ለማየት እየሞከርኩ ነበር፣ ዶኩመንት ያደረግናቸው ማለት ነው። አስቀድሞ የኢትዮጵያ ሰራዊት እና ከሱ ጋር ተባባሪ የነበሩ ኃይሎች ወደ ትግራይ ሲገቡ ለምሳሌ አብዓላ ላይ ወይም ደግሞ ሸኸት የሚባለውን የአፋር እና ትግራይ ድንበር አካባቢ ከ400 ሰው በላይ ነበር የተገደሉት ያኔ ማለት ነው። ትረንዱን ለማወቅ ነው። ቦራ ሰላው አካባቢ ለምሳሌ 150 ሰዎች በላይ ተገለው ነበር። መቀሌም ድብደባ ነበር፣ 40 ሰው በላይም ተገሎ ነበር። በተለያየ በአየርም በከባድ መሳሪያም ማለት ነው። እንደዚህ እያለ ውቅሮም እያለ ነበር። አሁን የኢትዮጵያ ሰራዊት ውቅሮ አካባቢ ደርሷል። ስለዚህ ንጽጽሩ ትንሽ የመሻሻል ነገር እንዳለ ያው ከዚሁ ከቁጥሩ ቅድም ወደ 70 ሰዎች ተገለዋል፣ ያው ቬሪፋይ ያልተደረገም በማን የሚል ስለዚህ ይሄ ነገር ትንሽ ነገር የመሻሻል እንዳለ ግን ደግሞ አሁንም ጥቃት እንዳለ ቅድም እንዳልኩት ማለት ነው። ይሄ አድዋ አካባቢ እና በተፈናቃዮች በተለያዩ አካባቢ ጥቃት እንዳለ አሁንም አስፈላጊ ያልሆነ በሲቪሊያን ኢንፍራስትራክቸር እና ንጹህ ሰዎች ጥቃት እንዳለ አሁንም እያየን ነው ማለት ነው። ስለዚህ መፍትሄው አንደኛ አሁንም ደግሜ የምናገረው የዓለም አቀፍ ማህበረሰቡ እና ዓለም አቀፍ የሰብአዊ መብት ተሟጋቾች ከተፈጸመ በኋላ በድጋሚ ኢንቨስቲጌት ማድረግ ተጠያቂነትን ምናምን ብሎ ከመናገር ሁሉንም አካል ትኩረት አድርጎ አሁንም ቢከታተል ቢሰንድ ተው ቢል በጣም በከፍተኛ ሁኔታ የሰብአዊ መብት ጥሰቱ ሊቀንሰው ይችላል ብለን ነው የምናምነው ማለት ነው። ሁለተኛ ደግሞ በዚሁ የሚሳተፉ ሰዎች በሙሉ ማንነታቸው መታወቅ አለበት፣ ምክንያቱም ኃላፊነትን መውሰድ አለባቸው። ከታች እስከ ላይ ያሉ በሁሉም አካል ይሄ የውጭ ኃይልም ሊሆን ይችላል የውስጥ ኃይልም ሊሆን ይችላል ኃላፊነታቸው በደንብ ከታወቀ ለተጠያቂነቱም አስቀድመው እንዲጠነቀቁ ሊያደርጋቸው ይችላል ማለት ነው። ሌላው የሰብአዊ እርዳታ አክሰስ ወይም ደግሞ ሰብአዊ እርዳታ መፈቀድ አለበት እና በመጨረሻው ምንለው ዲስቲንክሽን የሚባለው ወይ መለያየት የወታደራዊ ታርጌትና ሲቪሊያን መለያየት ይህ በጣም መሰረታዊ የሆነ መርሆ ነው። ማንኛውም ይሁን ኃይል የውጭ ኃይልም ሊሆን ይችላል የውስጥ ኃይልም ሊሆን ይችላል ይህ ሰው አይ ወይም ደግሞ የሚከታተለኝ አካል የለም ብሎ ሲቪሊያንም አብሮ ጉዳት ማድረስ በጣም የተከለከለ መሆኑ ያው ማወቅ አለባቸው። ይህንን ነው ያው እኛም ሞኒተሪንጉን ዶክመንቴሽኑን እንቀጥልበታለን እያየናቸው ነው። በቃ እኛ በአቅማችን እንደ ሰባው መብት ተሟጋች ለሁሉም እያየናቸው ነው ብለን ነው መናገር የምንፈልገው ማለት ነው።
1: ተክላይ ከ2013 ከ2015 በተካሄደው ጦርነት ትግራይ፣ አማራ፣ አፋር ክልሎች ሚሊዮኖች ለሰቆቃ ተዳርገዋል። የተገደሉ ሰዎች አሉ፣ ከቀያቸው የተፈናቀሉ ሰዎች አሉ፣ ተገደው የተደፈሩ ሰዎች አሉ፣ ንብረታቸው ወደመባቸው ሰዎች አሉ። ያ ሰቆቃ እንዳይደገም ማምን ማድረግ ይችላል?
3: እንግዲህ መሰረታዊ ጥያቄ መጠየቅ ያለብን መስለኛል እኛም ኢትዮጵያውያን እሱ ምንድነው ለምንድነው ኢትዮጵያ ላይ ጦርነት ፋክት ኦፍ ላይፍ የሆነው ምን ስለሆነ ነው ምን ያረግ ስለሆነ ነው የሚለው ጥያቄ ነው ወሳኝና መሰረታዊ ይመስለኛል። አሁን ስለ ኢንተርናሽናል ኮሚኒቲ ምናምን እያወራ ነበር፣ ግን ኢንተርናሽናል ኮሚኒቲ ኢትዮጵያ ውስጥ ነገሮችን የማስፈጸም ችሎታም የለውም አቅምም የለውም። ይሄ መቀበል አለበት። ስለዚህ ትክክለኛ መፍትሄ ሊመጣ የሚችለው ከኢትዮጵያውያን ነው። እና ከዚህ አኳያ ሁለት ነገሮችን ማለት ፈልጋለሁኝ። አንደኛው ምንድን ነው በተለይ ደግሞ በአዲስ አበባ ኤሊቶች ልንለው በምንችል ደረጃ አንድ የተሳሳተ እምነት አለ። እሱም ታጣቂዎችን በኃይል አሸንፈን ሰላም ማስፈን እንችላለን የሚል እምነት አለ፣ ብዙ ሰዎች የሚታመን እምነት። ይሄ ነገር የተሳሳተ ነው። ኦሮሚያ ላይ አይተነዋል፣ አማራ ላይ ከፋኖ ጋር በተያያዘ አይተነዋል፣ ትግራይ ላይ ደግሞ በደንብ አይተነዋል። ይሄ ነገር አይቻልም። ስለዚህ አንድ ችግር ሲነሳ፣ የፖለቲካ ችግር ሲነሳ፣ አለመስማማት ሲነሳ በኃይል ታጣቂዎችን አንበርክከን ሰላም ማስፈን እንችላለን የሚለው አስተሳሰብ በጣም የተሳሳተ አስተሳሰብ ነው እና ይሄ መሰረታዊ ነገር ይመስለኛል። ሁለተኛ ነገር ቅድም ጌታቸው ስለ ደብረጽዮን እያወራ ነበር። እንግዲህ ደብረጽዮን እንደምናውቀው በመሳሳት የታወቀ ሰው ነው። አንድ ትክክለኛ ለመስራት የሞከረው ነገር ግን በተደጋጋሚ የሞከረው ነገር ነው። ኢኮኖሚስት ሌሎችም ጽፈውበታል። እንወያይ፣ ይሄ ስምምነት የፕሪቶሪያ ስምምነት እንፈጽመው እያለ ሲወተውት ነበር፣ ሲለምን ነበር። ግን አልተሰማም፣ ተሰሚነት አላገኘም። ለዛም ነው አሁን ወዳለንበት መግቢያውና መውጫ የማይታወቅ ጦርነት የገባ ነው እና ኢትዮጵያም ውስጥ የተፈጠሩ ልዩነቶችን በህገ መንግስትና በህገ መንግስት ብቻ ነው መፍታት የምንችለው የሚል እንቅስቃሴ እስካልተጀመረ ድረስ ጦርነት ቅድም እንዳልኩት ፋክት ኦፍ ላይፍ ሆኖ ይቀጥላል እና ይሄ መሰረታዊ ነገር ይመስለኛል። እና በተለይ ደግሞ አዲስ አበባ እያልኩኝ ያለሁት ብዙ ነገር የሚወሰነው አዲስ አበባ ነው። ጫና መፍጠር የሚችለው የአዲስ አበባ ኢሊት ነው። ኢሊት እንግዲህ የተማረውን የነጋዴውን ሌላውም እያሰብኩኝ ነው። እና ችግሮችን በህገ መንግስትና በውይይት ብቻ ነው መፍታት የምንችለው የሚል አስተሳሰብና ጫና ከአዲስ አበባ እስካልመጣ ድረስ ሌሎች ነገሮች እንደ ተጨማሪ እንደ ግብዓት ካልሆነ በስተቀር በመሰረቱ የኢትዮጵያ ችግር የሚፈቱ ነገሮች አይደሉም እና አሁን የምለምነው ኢትዮጵያውያንን ይህን አስተሳሰብ አሁን የሚለው አስተሳሰብ እንዲያራምዱ ነው እንግዲህ የምለምነው።
1: ጌታቸው፣ አይተዋለች ሀገሪቱ አይደለም? ያ እኮ ሶስቱን ክልሎች ያዳረሰው ጦርነት በዓለም አስከፊ ከሚባሉት አንዱ ነበር የተባለው በዛ ወቅት። ተመልሳ ሀገሪቱ በግጭት አዙሪት እዛው ራሷን አግኝተዋለች። ያን ያክል ጉዳት እንዳይደርስ ማምን ማድረግ ይችላል?
0: የሚለው ነገር ለማየት አይ ቲንክ በመጀመሪያ ኦነስቲ ያስፈልጋል፣ ኢንትሮስፔክሽን ያስፈልጋል። ማህበረሰብ እንደ ማህበረሰብ ሊያደርጋቸው የሚገቡ ነገሮች እንዳሉ ሆነው ኢንዲቪዥዋሊም ባለፉት 7-8 ዓመታት አስተዋጽኦ ያደረግናቸው ነገሮች ካሉ እነሱ መጀመሪያ ማየት ያስፈልጋል፣ እያንዳንዱ የማህበረሰቡ አካል ማለት ነው። ግን የተወሰነ ነገሮችን ላስቀምጥ። ባይ ዘ ወይ ጦረኝነት የኢትዮጵያ ፖለቲካ ብቻ ሳይሆን ኢንስቲቱሽኑም ይሄ ኢኮኖሚያዊ ማህበራዊና ነገር የምንላቸው መስተጋብሮችን በደንብ የተቆጣጠረበት ነው። ቫይለንስ እንደ መፍትሄ ነው የምናየው። ይሄ ለማዕከላዊ መንግስት ብቻ የሚሰጥ አይደለም። በየክልሉ ያሉ ሁሉ ነፃ አውጪ ጦረኞች እንደ ነፃ አውጪ ቆጥረናቸው ምንሄድ ከሆነ ትልቅ ስህተት ነው የሚሆነው። ምክንያቱም እነሱም በድርድር በውይይት አያምኑ፣ ለምሳሌ የትግራይን ኬዝ በምናይበት አቶ ዶክተር ደብረጽዮን ገብረ ሚካኤል ላለፉት 3-4 ዓመታት ትግራይ ውስጥ ተቀምጦ መጨረሻም ፕሬዚደንት ነኝ ሲል ኑን ወይ እያል አልነበረም። ከመጀመሪያው ጀምሮ ምን እያደረገ እንደነበረ ይታወቃል። ህወሓት ለሁለት ተከፈለ። ለሁለት ሲከፈል ፖለቲካ ሚሊተሪ ኦሎጋርኪውን ማዘዝ ጀመረ። እሱን እንዳዘዘ ደግሞ እንደያዘ ደግሞ የነበረውን መንግስት ነው መመለሰው አለ። ኦፍኮርስ ከዛ በኋላ ወደ ኤርትራም ወደ ፋኖም ወደ ሁሉ ነገር አመራ ማለት ነው። ሶ ቤዚካሊ እያንዳንዱ ማህበረሰብ ኤሊት የአዲስ አበባን ኤሊትን እንደምንወቅሰው ሁላ የትግራይም የአማራም የኦሮሚያም ኤሊቶች ከአሁን በፊት ያልሞከርነው ነገር ምን አለ? እሱ ለምን አንሞክርም? ፔንፉሊ ኮንሲድ የምናደርግባቸው ነገሮች ካሉ ለምን ፔንፉሊ ለማህበረሰቡ ጥቅም ሲባል የማህበረሰቡን ስቃይ እንዲያቆም ካለም ፍላጎት አንጻር ለምን ወደ ጠረጴዛ መጥተን በስምምነት አንዳንድ ነገሮችን መፍታት ለምን አንችልም የሚል ነገር ማየት ያስፈልጋል። ፕላስ ደግሞ አሁን አቶ ተስፋለምን በደንብ እንዳነሳው በግልጽ መቀበጥ ስላለበት አሁን ትግራይ ውስጥ ተወደደም ተጠላም ብዙ ስሜቶች ተፈጥረዋል። ህወሓት ወደ ስልጣን ተመልሶ ትግራይን ተቆጣጥሮ ሴሴሽን ኦፍ ሆስቲሊቲስ ይፈረማል ምናምን ነገር የሚል ካለ የሚል እምነት ያለው ካለ እንደ እምነቱ ባከብርለትም፣ ግን ሁኔታው እንደዛ አይፈቅድለትም። ከሪያሊቲዎች የመጋጨት በቃ ደረቅ ከሆኑ ጥረ ሀቆች እዛ የምናያቸው የኢኮኖሚ የሴኪሪቲ የተፈጠሩ የተዋጊ ኃይሎችም እንቅስቃሴ ስናየው የመፍትሄ አካል አያደርጉንም። እንደዛ ነገሮች መፍትሄው ሊሆን የሚችለው ለምሳሌ በቅርቡ ከአላማጣ ወደ መቀለ ከመቀለም ወደ ቆሮ ወደ ተለያዩ ቦታዎች የኢትዮጵያ መንግስት ተዋጊ ኃይሎችም እንዲሁም የትግራይ የሰላም ኃይልን ብለው የሚጠሩ አካላትን እየተቆጣጠሩ እንደሆነም እያየን ያለ ነው። ማህበረሰቡ ወጥቶ በሰላም እየተቀበላቸው እንደሆነ አይተናል። ያንን ማለት ማህበረሰቡ ያለፈውን ጦርነት ረስቶ ማህበረሰቡ ላይ የደረሱ ከፍተኛ እስከ ዘር ማጥፋት ወይም ዘር ማጽዳት ብለን ልንጠራቸው የሚችሉ ወንጀሎችን ስለረሳ አይደለም ነው። አሁን ግን ጦርነት አንፈልግም፣ ፖለቲካል ኤጀንሲያችንን ቀምቶ ለተደጋጋሚ ጦርነት ቪሸስ ሰርክል ውስጥ እንድንኖር እያደረገን ያለ አንድ ኃይል አለ ብሎ ያምናል። የትግራይ ኤሊት ያንን በደንብ ማዋጥ ያስፈልገናል ብዬ አምናለሁ። ይህ ማለት የትግራይን የፖለቲካል ኤጀንሲ ለረዥም ጊዜ የውጭም ሆነ የውስጥ ችግሮችን እያመዛዘነ አይቶ መፍትሄ ሳይወስድ ሲቀር መጨረሻ ማህበረሰቡ የራሱን ህልውና ጦርነት ማስቀጠያ ማገዶ አድርጎ ለዘላለም የሚኖር ኃይል እንዳለ በደንብ እሱም ማየት ያስፈልገናል እንጂ ለእያንዳንዱ ለደብረጽዮን ገብረ ሚካኤል ወይም ደግሞ በተለይ እኔ ደብረጽዮን ገብረ ሚካኤል ያው ፕሬዚደንት ስለሆነ ነው የተጠቀምኩበት እንጂ የፖለቲካል ሊደርሽፑ የህወሓት ፖለቲካል ሊደርሽፕ ለእያንዳንዱ ስህተቱ ኤክስኪዩዝ የምንፈልግለት ከሆነ ይህ ነው። የኢትዮጵያ መንግስትም እያንዳንዱን ስህተቱን ኤክስኪዩዝ ይፈልጋል። ስለዚህ ኢምፓርሻል በሆነ መንገድ አሁን ካለንበት ከነንድረም ነው የምለው እኔ አሁን ካለንበት ጂኦፖለቲካል ከነንድረም መውጣት የምንችልባቸው መንገዶች በጣም የተዘጉ ነው የሚሆኑት። ስለዚህ መሰረታዊ የሆነ አንደኛ ማህበረሰቡ ምንድነው እየፈለገ ያለው? አሁን ተወደደም ተጠላም በኢትዮጵያ የመከላከያ ኃይሎች እና የትግራይ ኃይል የሰላም ኃይሎች ያሉ አካባቢዎች ማህበረሰቡ ምን አይነት የሴኪሪቲ ጥበቃ ነው የሚያገኘው? የነበሩ የሰብአዊ መብት ጥሰቶች የሚቀጥሉ ከሆነ ኦፍኮርስ ማህበረሰቡ ሌላ አማራጭ ይፈልጋል። አሁንም አይ ማህበረሰቡን ተወደደም ተጠላም የኢትዮጵያ አካል እስከሆነ ድረስ ደግሞ ነገሮች በሌላ መልኩ ቢያልቁም ባያልቁም ለመጪው፣ በአሁኑ ጊዜ ግን የኢትዮጵያ አካል እስከሆነ ድረስ መሰረታዊ የሆኑ እነዚህ የጸጥታ የባንክ የምናምን የምንላቸው ነገሮችን እስከተጠበቁለት ማህበረሰቡ ደግሞ የራሱ ፍላጎት የሚወስንበትን መንገድ ሊያመቻች ይችላል ማለት ነው። እንደን ቦልድሊ የትግራይ የፖለቲካ ፓርቲዎች የመጨረሻ እንዳሳብ ለመስጠት የትግራይ የፖለቲካ ፓርቲዎች በተለይ ተቃውሞ ዘርፍ ያሉ የትግራይ የፖለቲካ ፓርቲዎች ኢንዲፐንደንት ኤሊት ነን የሚሉ የፖለቲካ ፓርቲዎችም ኢንስቴድ ኦፍ ኢንቪዚብሊ ግራንዲዮስ የሆነ በቃ ይመጣልናል አይነት የሚሉት የህወሓትን ስርዓት ከመጠበቅ ይልቅ አሁን ሁኔታውን አመዛዝ ነው ለህብረተሰቡ መፍትሄ የሚሆን እንቅስቃሴ ማድረግ ነው ያለባቸው የሚል እምነት ያለኝ።
1: እሺ፣ በጣም ስሱ ብዙ አወዛጋቢ በርካታ መነሳት ያለባቸው ጉዳዮች እንዳሉ አውቃለሁ። ነገር ግን የተመደበልኝ ሰዓት ተጠናቋል። አቶ ተስፋለም በርሄ፣ ተክላይ ገብረ ሚካኤል፣ ጌታቸው ተማረ፣ ሶስታችሁንም በጣም አመሰግናለሁ። ጤና ይስጥልኝ።
0: እኛም እናመሰግናለን። ዲዳዊዩ
4: ለዝግጅቱ ሸት የበቀለን አመሰግናለሁ። በፌስቡክ የቀጥታ ስርጭታችን አስተያየቶች በመስጠት ለተሳተፋችሁ፣ በሁሉም የማድመጫ መስመሮች ደግሞ ላዳመጣችሁን ሁሉ ከልብ አመሰግናለሁ። እንግዲህ የዛሬው ስርጭታችን በዚህ አብቅቷል። አብራችሁን ስለቆያችሁ ከልብ በማመስገን የምሰናበታችሁ አስተናጋጃችሁ ዮሐንስ ገብረ እግዚአብሔር ነኝ። እስከ ነገ በሰላም እደሩ።
5: ዘላለም አይጉዳን ገብቶ በሽውታ ተነቅሎይ ጥፋልን የሳንባ በሽታ ጉንፋን ኢንፍሉዌንዛ ቁርጡማት ሁሉ የጨጓራም ሆነ የጉበት በሙሉ አይክረም ታልቆ በጋ ናግ ዓመት አልፎ በአበቦች ማዛ ረክቷልባችሁ ህዝቦች ሁሉ በጣም እንኳን ደስ ያላችሁ እንኳን ደስ ያላችሁ።